የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ኡርለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ለዛሬ ሁለት ይሆናችሁ ዘንድ ያዘጋጀነውን አንድ ወቅታዊ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 15 ከቁጥር 12 እስከ 26 ላይ እንደተጠቀሰው ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ አገልጋዮች አልላችሁም፣ አገልጋይ ጌታ የሚሠራውን አያውቅምና። ነገር ግን ከአባቴ የሰማሁትን ሁሉ ስለ ገለጽኩላችሁ ወዳጆቼ ብያችኋለሁ። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኋችሁ። ስለዚህም አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት። ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ ይወቁ። ከዓለም ብትሆኑ ኖሮ ዓለም የራሱ እንድትሆኑ አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለ መረጥኋችሁ የዓለም አይደላችሁም። ዓለም የሚጠላችሁ ስለዚሁ ነው። አገልጋይ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስታውሱ። እኔን አሳደውኝ ከሆነ እናንተንም ያሳድዷችኋል። ቃሌን ጠብቀው ከሆነም ቃላችሁን ይጠብቃሉ። የላከኝን ስለማያውቁ በስሜ ምክንያት ይህንን ያደርጉባችኋል። ወጥቼ ባልነግራቸው ኖሮ ኀጢአት ባልሆነባቸው ነበር። አሁን ግን ለኀጢአታቸው የሚሰጡት ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ሰው ያላደረገውን በመካከላቸው ባላደርግ ኖሮ ኀጢአት ባልሆነባቸው ነበር። አሁን ግን እነዚህን ተአምራት አይተዋል። ሆኖም እኔንም አባቴንም ጠልተዋል። ይህም ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው። እኔ ከአብ ዘንድ የምልክላችሁ ከአብ የሚመጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለ ነበራችሁ ትመሰክራላችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ በቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር መሠረት የዛሬው ሰንበት ዘክረምት ስምንተኛ በመባል ይታወቃል። በእነዚህ ጊዜያት ልዑል እግዚአብሔር አምላካችን በቃሉ አማካይነት የተለያዩ ትምህርቶችንና መልእክቶችን አስተላልፎልናል። በዚህም መሠረት በዛሬው በመጀመሪያ መልእክት ቅዱስ ሐዋርያ ጳውሎስ ወደ ፊልጵስዮስ ሰዎች በጻፈው መልእክቱ ከምዕራፍ 3 ከቁጥር 1 እስከ 14 ላይ እንደ ተጠቀሰው የደስታን ዜና እያበሰረ ይጀምራል። ወንድሞቼ ሆይ በጌታ ደስ ይበላችሁ ይለናል። ይህም ጌታችን ኢየሱስ ክርስቶስ ሁልጊዜም ቢሆን በሰው ልጆች ልብና አእምሮ ውስጥ ደስታን ለማስረጽና በደስታ እንዲኖሩ ለማድረግ የሰበከውንና ያከናወነውን ተግባር ያስታውሰናል። ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው ይህንን ደስታ ለሰው ልጆች ለማወጅ ነው። ይህንንም በሉቃስ ወንጌል ምዕራፍ 4 ከቁጥር 19 ጀምሮ ሲገልጸው ለታሰሩት መፈታትን፣ ለታወሩት ማየትንና የተጠቁትን ነፃ አወጣ ዘንድ መጥቻለሁ ይለናል። ታዲያ ቅዱስ ሐዋርያ ጳውሎስ ይህንን ደስታ ነው ሊያካፍለን የወደደው። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ እንደተጠቀሰው ደስታ ከመንፈስ ቅዱስ ፍሬዎች አንዱ እንደሆነ ይናገራል። ታዲያ ቅዱስ ሐዋርያው ጳውሎስ በዛሬው በፊልጵስዮስ መልእክቱ ይህንን ደስታ የሕይወታችን መሣሪያ አድርገን እንድንይዝ ይመክረናል። በጌታችን ኢየሱስ ክርስቶስ ደስታ ውስጥ የሚመላለስ ሰው ከክፉ ሁሉ ራሱን እንደሚጠብቅና በሐሰተኛ ግርዛት ሳይሆን በትክክለኛ በእግዚአብሔር መንፈስ እንደሚመራና እንደሚመላለስ ያስታውሰናል። ቅዱስ ሐዋርያ ጳውሎስ በራሱ አንደበትና ገና በስምንተኛው ቀን መገረዙን፣ የአይሁድ ሕግ መጠበቁን፣ ስለ አይሁድ እምነቱም ብሎ ብዙ ክርስቲያኖችን አሳዷል። ነገር ግን ከዚያም በኋላ የጌታ መንፈስ ወደ ልቡ ገብቶ ሲገለጽለት እስካሁን የተጓዘው ጉዞ የተሳሳተ መሆኑን ተረዳ። እንግዲህ ይህ ነው ቅዱስ ሐዋርያ ጳውሎስ ሕይወቱ እንዲቀየርና ወደ ትክክለኛ መስመር እንዲገባ ምክንያት የሆነው። ይህንንም በማድረጉ የእውነተኛ ደስታ ተቋዳሽና መስካሪ ለመሆን በቃ። ዛሬም የእኛ ሕይወት ይህ ነው። ጌታችን ኢየሱስ ክርስቶስን በልባችን ከያዝን፣ ከእርሱ ጋር የምንጓዝ ከሆንን ደስታ የተሞላ ሕይወት ወደ ሄድንበት ሁሉ ይዘን እንሄዳለን ማለት ነው። እውነተኛ ደስታ፣ እውነተኛ ጽድቅ ሁሌም በራሳችን ወይም በድካማችን የምናገኘው ወይም ደግሞ የምናመጣው ነገር ሳይሆን እግዚአብሔር ልባቸውን ከፍተው ከእርሱ ጋር መጓዝ ለሚፈልጉ የሚሰጣቸው ነጻ ስጦታ ነው። በዚህም ሁኔታ ውስጥ ለመመላለስ ግን ሁሌም በመከራ ውስጥ ተፈትኖ ማለፍ ይጠይቃል። ስለዚህ ነው ቅዱስ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ከጌታችን ከኢየሱስ ክርስቶስ ጋር ሁሌም ለመሞት ዝግጁ እንደሆነ የሚገልጸው። ምክንያቱም ከእርሱ ጋር በሞት ከእርሱ ጋር የመከራው ተካፋይ በመሆን ከእሱ ጋር የደስታው ተካፋይ መሆን እንደሚቻል ተረድቷልና። ቅዱስ ሐዋርያው ጳውሎስ ዛሬም ሁላችንን የእርሱን መንገድ እንድንከተል ይፈልጋል። ልክ እንደ እርሱ እኛም ራሳችን እውነተኛ ጌታችን ኢየሱስ ክርስቶስ ታማኝ ወታደሮች የማንሆንበት ምንም ምክንያት እንደሌለ ያስገነዝበናል። የዛሬው ሁለተኛ መልእክት አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ እንደ ተጠቀሰው ይህንን ቅዱስ ሐዋርያው ጳውሎስ ያስተማረውን ትምህርት ተግባር መለወጥ ብርቱ ጥረት እንደሚጠይቅ ይናገራል። ምናልባት በዚያን ጊዜ ማለትም ቅዱስ ሐዋርያው ጳውሎስ መልእክቱን በጻፈበት ወቅት ብዙ ክርስቲያኖች በተለያየ ቦታ የስደት የመከራ ጽዋ እንደ ተጎነጩ ይታመናል። ነገር ግን ቅዱስ ሐዋርያው ጴጥሮስ በተለይም ወርቅ በእሳት እንደሚፈተን እናንተም በእምነታችሁ በመከራ በጭንቀት በእሳት እየተፈተነ መሆኑና ከዚህም እሳት ጋር ተፈትነው ከወጡ በኋላ እጅግ በጣም ደስተኞችና እውነተኛ የክርስቶስ ተከታዮች መሆናቸውን ያሰምርበታል። ጌታችን ኢየሱስ ክርስቶስ መከራን፣ ሥቃይን ያውም እስከ መስቀል ድረስ ተቀብሏል። እንዲሁም ቅዱስ ሐዋርያው ጳውሎስና ሐዋርያቶቹ በሙሉ የዚህ መከራ ሥቃይ ተካፋዮችም ነበሩ። ዛሬም በተለያየ መልኩ ይህ መከራና ሥቃይ ቀጥሏል። ነገር ግን አሁንም ማስተዋል ያለብን ጉዳይ በመከራ ውስጥ ጽናት፣ በሐዘን ውስጥ ደስታ፣ በለቅሶ ውስጥ ሳቅ እንደሚገኝ ልንረዳ ይገባል።
በክርስቶስ መከራ በመሳተፋችን በኋላ የክብሩ ተካፋዮች ስለሚያደርገን ወደ ሮም ሰዎች ምዕራፍ 8 ቁጥር 17 ላይ እንደተገለጸው በእነዚህ ቃላት ጽናትና ድፍረት ደስታም ሊሰማን እንደሚገባ ይናገራል። በጌታችን በኢየሱስ ክርስቶስ ስቃይና መከራ መሳተፋችን ኋላ የደስታውና የክብሩ ተቋዳሾች እንደሆንን ይነግረናል። ስለ ጌታችን ኢየሱስ ክርስቶስ መከራ መቀበላችን የእግዚአብሔር መንፈስ በላያችን እንዲያርፍና ከኛ ጋር እንዲኖር መንገድ እናመቻቻለን። ይህም ወደ ቅድስና ለምናደርገው ጉዞ በር ይከፍትልናል። ሁሌም በመከራ ውስጥ እምነታችን መፈተኑንና መጠንከሩን ልብ ብለን በመያዝ በእምነታችን ጸንተን ወደፊት መጓዝ ይኖርብናል። በዮሐንስ ወንጌል በምዕራፍ 13 ቁጥር 34 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ በማለት እንደገና ይደግመዋል። ከዚህ ጌታችን ኢየሱስ ክርስቶስ ከመካከላቸው አንዱ ለወዳጁ ያለውን ፍቅር ለመግለጽ ቢፈልግ ለወዳጁ ሲል ሕይወቱን አሳልፎ መስጠት እንዳለበት ለደቀ መዛሙርቱ ነገራቸው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የወደዳቸው ዛሬም እኛን የሚወደን በዚህ አይነት ፍቅር ነው። ይህንንም ፍቅሩን የገለጸልን ሕይወቱን በመስቀል ላይ አሳልፎ በመስጠት ነው። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛም ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔርን ከቶ ማንም አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይለናል አንደኛ ዮሐንስ ምዕራፍ 4 ቁጥር 11 ላይ እንደተገለጸው። ጌታችን ኢየሱስ ክርስቶስ ሁላችንም እርስ በርሳችን እንድንዋደድ ያዘናል። ይህም ማለት አንዳችን ለሌላው ሕይወታችንን እስከ መስጠት ድረስ የፍቅር መስዋዕትነት ለመክፈል ዝግጆች እንድንሆንና በአኗኗራችን ይህንን መግለጽ ይኖርብናል ማለት ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወዳጆቼ በማለት ጠራቸው። ዛሬ እኛንም ወዳጆቼ በማለት ይጠራናል። ነገር ግን የእርሱ ወዳጅ ለመሆን እርሱ ራሱ የሰጠውን ትእዛዝ በሕይወት መኖር ያስፈልጋል። ጌታችን ኢየሱስ ክርስቶስ እኛንም ዛሬ ወዳጆቼ ብሎ በመጥራት ከእርሱ ጋር በነጻነት እንድንነጋገር ወደ ራሱ ይጠራናል። በመንፈስ ቅዱስ አማካኝነት ልናውቀው የሚገባንን ነገር ሁሉ ይገልጥልናል። በመጀመሪያው ጌታችን ኢየሱስ ክርስቶስን ለመከተል የመረጡት ሰዎች አይደሉም። ይልቁኑ እርሱን እንዲከተሉት ሰዎችን ሁሉ ሰፊ በሆነው ፍቅሩ አማካኝነት ሁላችንንም ያለምንም ልዩነት በእኩል ወደ ፍቅሩ ድግስ የጠራን እርሱ ነው። ዛሬም በቅዱሳት ምስጢራት አማካኝነት ዘወትር ጥሪውን ያቀርብልናል። እያንዳንዳችን በእርሱ የፍቅር ጥሪ ውስጥ በመሳተፍ ከራሳችን ጀምሮ በቤተሰቦቻችንና በጎረቤቶቻችን እንዲሁም በምናውቃቸው ሆነ በማናውቃቸው ሰዎች መካከል የእርሱን የፍቅር ተልእኮ በመቀጠል ፍሬ እንድናፈራ ተጠርተናል። ፍሬ ለማፍራት ጸጋና ኃይል እንዲሰጠን ጠይቀን ጥያቄያችን ሳይመለስ የቀረ ስንት ጊዜ ነው? ለጥያቄያችን መልስ ሳናገኝ ስንቀር መልስ ያላገኘነው ለምንድን ነው ብለን ራሳችንን በድጋሚ መጠየቅ ይኖርብናል። የእነዚህን ጥያቄዎች መልስ ለመረዳት እርሱ ራሱ የሰጠንን ትእዛዝ በሚገባ ለመረዳታችን ይሆናል። እዚህ ላይ አንድ ትልቅ እውነት እንማራለን። ይህም እግዚአብሔርን የምናከብርበትና ከታላቅ ክብርና ጸጋ የምንካፈልበት አንድ መንገድ አለ። ያም መንገድ የመታዘዝ መንገድ ነው። መንፈስ ቅዱስን የምንቀበለውና በእኛ ውስጥ ሊሠራ የሚችለው ስንታዘዘው ብቻ ነው። ጌታችን ኢየሱስ ክርስቶስ በእኛ ውስጥ የሚኖረው እኛም በእርሱ ትእዛዝ ስንኖር ነው። በጌታችን ኢየሱስ ክርስቶስ ፍቅር መኖር የምንችለው በመታዘዝ ነው። ይህንን ለመፈጸም እንዲያስችለን የታዛዥነት ተምሳሌት የሆነችው እመቤታችን ቅድስት ድንግል ማርያም ይህንን ጸጋና በረከት ከልጇ ታማልድልን፣ ታሰጠን፣ የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 17 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዕለቱ የሆናችሁ ዘንድ ያሰናዳነውን አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ሰው ለእግዚአብሔር የሚሰጠው ምላሽ አምናለው የሚለው ነው። ሰው ራሱን ለሚገልጥለት ለእግዚአብሔር እንዴት ምላሽ ይሰጣል? ለእግዚአብሔር ምላሽ የምንሰጠው በመለኮታዊ ጸጋ በመታገዝና በእምነት በመታዘዝ ማለትም ራሳችንን ሙሉ በሙሉ ለእግዚአብሔር በመስጠትና ራሱ እውነት በሆነው በርሱ የተረጋገጠውን እውነት በመቀበል ነው። በመጽሐፍ ቅዱስ ውስጥ በእምነት የመታዘዝ ዋና ምስክሮች እነማን ናቸው? ለዚህ በጣም ብዙ ምስክሮች አሉ። ከእነዚህ አንዱ አብርሃም ሲሆን እርሱም በተፈተነ ጊዜ በእግዚአብሔር አመነ። ወደ ሮም ሰዎች ምዕራፍ 4 ቁጥር 3 ላይ እንደተገለጸው ለእርሱም ጥሪ ዘወትር የታዘዘ ሆነ። ስለዚህም ለሚያምኑት ሁሉ አባት ተባለ። ወደ ሮም ሰዎች ምዕራፍ 4 ከቁጥር 11 እስከ 18 ላይ እንደተገለጸው። ሌላው ሕይወቷን በሙሉ በእምነት የመታዘዝ ፍጹም ምሳሌ የሆነችውና እንደ ቃልህ ይሁንልኝ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደተገለጸው ያለችው ቅድስት ድንግል ማርያም እናታችን ናት። በተጨባጭ ለአንድ ሰው በእግዚአብሔር ማመን ማለት ምን ትርጉም አለው? በእግዚአብሔር ማመን ማለት ከራሱ ከእግዚአብሔር ጋር መጣበቅ፣ ራስን ለራሱ አሳልፎ መስጠትና እውነት የሆነው እግዚአብሔር የገለጣቸውን እውነቶች በሙሉ መቀበል ማለት ነው። ሦስት አካል በሆነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ማመን ማለት ነው። የእምነት ባሕርያት ምንድን ናቸው? እምነት ለደህንነት አስፈላጊ የሆነ የላቀ ጸጋ ነው። በትሕትና የሚጠይቅ ሁሉ የሚያገኘው የእግዚአብሔር ስጦታ ነው። የእምነት ሥራ የሰው ሥራ ነው፣ ማለትም በፈቃዱ የተነሳሳና በእግዚአብሔር የተቀሰቀሰ መለኮታዊ እውነትን በደስታ የሚቀበል ሰው የአእምሮ ሥራ ነው። እምነት በእግዚአብሔር ቃል ላይ የተመሠረተ ስለሆነ እርግጠኛ ነው። የሚሠራውም በፍቅር አማካይነት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 6 ላይ እንደተገለጸው በፍቅር አማካይነት ነው። እርሱም የእግዚአብሔርን ቃል በመስማትና በጸሎት አማካይነት ያለማቋረጥ ያድጋል። አሁንም ቢሆን የሰማያዊ ደስታ ቅድመ ልምድ ነው። በእምነትና በሳይንስ መካከል ቅራኔ የሌለው ለምንድን ነው? እምነት ከአእምሮ በላይ ቢሆንም በእምነትና በሳይንስ መካከል ቅራኔ ሊኖር አይችልም። ምክንያቱም የሁለቱም ምንጭ እግዚአብሔር ነውና፣ የአእምሮና የእምነት ብርሃን የሚሰጠን ራሱ እግዚአብሔር ነው። ለማወቅ አምናለው፣ በተሻለ ሁኔታ ለማመን አውቃለው ይለናል ቅዱስ አጎስጢኖስ። እምነት ግላዊና ቤተ ክርስቲያናዊ ሥራ የሆነው ለምንድን ነው? እምነት ሰው ራሱን ለሚገልጠው ለእግዚአብሔር በፈቃደኝነት የሚሰጠው ምላሽ እስከሆነ ድረስ ግላዊ ሥራ ነው። ከዚሁ ጋር እምነት እናምናለን በሚለው ቃል የሚገለጸው የቤተ ክርስቲያንም ሥራ ነው። በመሠረቱ የምታምነው ቤተ ክርስቲያን ናት። በመሆኑም በመንፈስ ቅዱስ ጸጋ የእያንዳንዱን ክርስቲያን እምነት ታስቀድማለች፣ ታስገኛለች፣ ትመግባለች። ከዚህም የተነሳ ቤተ ክርስቲያን እናትና አስተማሪ ናት። ቤተ ክርስቲያንን እንደ እናት ያልተቀበለ ሰው እግዚአብሔርን እንደ አባት ሊቀበል አይችልም ይለናል ቅዱስ ቆጵሪያኖስ። የእምነት ቀመሮች አስፈላጊ የሆኑት ለምንድን ነው? የእምነት ቀመሮች አስፈላጊ የሆኑበት ምክንያት አንድ ሰው የእምነት እውነቶችን በጋራ ቋንቋ ከሌሎች ጋር በኅብረት ለመግለጽ፣ ለመቅሰም፣ ለማክበርና ለመካፈል ስለሚያስችሉት ነው። የቤተ ክርስቲያን እምነት አንድ እምነት ብቻ የሆነው እንዴት ነው? ቤተ ክርስቲያን የተለያዩ ቋንቋዎች፣ ባህሎችና ሥርዓቶች ያሏቸው ሰዎች ስብስብ ብትሆንም እንኳን በአንድ ድምፅ የምትገልጸው ከአንድ ጌታ የተቀበለችውንና ከአንድ ሐዋርያዊ ትውፊት የተላለፈላትን አንድ እምነት ነው። የምታምነው በአንድ አምላክ አብ ወልድ መንፈስ ቅዱስ ሲሆን የምታመለክተው የድነት መንገድ አንድ ነው። ስለዚህ በትውፊት ወይም በጽሑፍ በተላለፈልንና በመለኮት የተገለጠ ለመሆኑ በቤተ ክርስቲያን በተነገረን በቃለ እግዚአብሔር ውስጥ ያለውን ነገር ሁሉ በአንድ ልብና በአንድ ነፍስ እናምናለን።

አድማጮቻችን የዛሬው የእሁድ የናሴ 17/2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእርግጠኝነታችን ሳንመካ ለኢየሱስ ክርስቶስ ክፍት ልንሆን ይገባል ሲሉ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለኮንጎ የኢቦላ ሰለባዎች እርዳታ እንዲደረግላቸው ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። ብፁዕ አቡነ ፖል ሪቻርድ ጋላገር በሩሲያ የሚያደርጉትን ሐዋርያዊ ጉብኝት መጀመራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። እንደ ጎርጎሮሳውያኑ የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት ለእጩዎች ክፍት መደረጉን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእርግጠኝነታችን ሳንመካ ለኢየሱስ ክርስቶስ ክፍት ልንሆን ይገባል ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ቅዱስነታቸው በዕለቱ የቅዱስ ወንጌል ምንባብ ላይ በማስተንተን ባሰሙት ቃለ ምዕዳን አንዳንድ ጊዜ በማናውቀው መንገድ ብንጓዝም ሕይወታችንንና ዓለምን ለመለወጥ ከኢየሱስ ክርስቶስ ጋር የግል ግንኙነት መገንባት አስፈላጊ እንደሆነ ያስገነዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Il Vangelo di questa domenica ci mette davanti a un interrogativo che interpella ciascuno di noi nel cammino della nostra fede.
1: ውድ ወንድሞችና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። ከማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ተወዝዶ የተነበበው የዛሬው ቅዱስ ወንጌል በእምነት ለኔ ኢየሱስ ማን ነው በሚል በእምነት ጉዟችን ላይ እያንዳንዳችንን የሚያጋጥመን ጥያቄን ያቀርብልናል። ይህ የወንጌል ክፍል ጥያቄ ለደቀ መዝሙርነት ተመክሮ ምን ያህል ወሳኝ መሆኑን እንድንረዳ ያደርገናል። በርግጥም 12ቱ ሐዋርያት የመምህራቸውን ሕይወትና አገልግሎት በብዙ መንገድ ቢካፈሉም ነገር ግን ኢየሱስ ክርስቶስ ሐዋርያቱ የእግዚአብሔርን መንግሥት ምስጢር በእውነት እንደሚያውቁት ወይም እንደተረዱት አድርጎ አላሰበም። ስለዚህ ሰዎች ስለ እርሱ ምን እንደሚሉ ከጠየቃቸው በኋላ በቀጥታ እናንተስ እኔን ማን ትሉኛላችሁ ሲል ጠየቃቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 15 ወንድሞችና እህቶች ሆይ ይህ ለእያንዳንዱ ዘመን ደቀ መዛሙርትና ለእያንዳንዳችን ጭምር መሠረታዊ ጥያቄ ነው። እምነት ለአንዴና ለመጨረሻ ጊዜ የተሰጠን ነገር አይደለም። ይልቁንም የኢየሱስ ክርስቶስንና የወንጌሉን መልእክት እንደገና ማግኘት አለብን። ወደ መልእክቱ በጥልቀት በመግባት በሕይወታችን ውስጥ የምናደርጋቸውን ምርጫዎች ማደስ አለብን። በዚህም እኛ ከምንናገረው ጋር የሚጣጣሙ ይሆናሉ። በዚህ መንገድ ሁሉንም ነገር እናውቃለን ብለን እንድናስብና እምነትን ወደ ተራ ልማድነት እንድናሳንስ የሚያደርገንን ፈተና ማሸነፍ እንችላለን። በየቀኑ ራሳችንን የምንጠይቀው ጥያቄ ለእኔ ኢየሱስ ማን ነው? በሕይወቴ ውስጥ የእርሱ መገኘት ምን ማለት ነው? የሚሉት በተለይ በጸሎትና በወንጌል አስተንትኖ ወቅት የሚነሱ ጥያቄዎች ናቸው። ሆኖም የወንድሞቻችንንና የእህቶቻችንን ቁስሎችና ፍላጎቶች እንዲሁም ሕሊናችንን እጅግ በሚፈታትኑ ግንኙነቶችና ሁኔታዎች ውስጥ በምንገኝበት ወቅት ጭምር ይነሳሉ። በአጭሩ በዕለት ተዕለት ሕይወታችን ኢየሱስ ክርስቶስ ለእኛ ጠቃሚ ነገሮችን የተናገረና ያደረገ ታላቅ የታሪክ ሰው መሆኑን ወይም እኛን ወደ አብ ፍቅር ለማምጣትና ሕይወታችንንና የምንኖርበትን ዓለም ለመለወጥ የተላከ መሆኑን ማወቅ እንችላለን። ውድ ወንድሞችና እህቶች ሆይ ከእምነታችንና ሃይማኖታዊ እርግጠኝነት ለመውጣት ሳንሞክር ነገር ግን ከኢየሱስ ክርስቶስ ጋር ባለን እውነተኛ ግንኙነት ክፍት መሆንን እንቀጥል። ወደ ክርስትና እምነት ሲመጣ አንዳንድ ጊዜ በሰማነው ነገር፣ በጋራ ግምቶች ወይም በተሰጠን ምስክርነት ምናልባትም በጥሩ ዓላማ ረክተን ልንኖር እንችላለን። ሆኖም ኢየሱስ ክርስቶስ የግል ምላሽ እንድንሰጥ የበለጠ በቅርበት እንድናውቀውና በአዲስ ገጠመኝ ከእርሱ ጋር በወዳጅነት እንድንኖር ይጠይቀናል። ይህ ደግሞ የማናውቃቸውን መንገዶች እንድንከተልና ከገመትናቸው የተለዩ ምርጫዎችን እንድናደርግ ሊጠይቀን ይችላል። ይህ በግልና በቤተ ክርስቲያን ጉዞ አንዳንድ ጊዜ እንደምናስበው እስከ ዛሬ የምናደርጋቸውን ነገሮች ማድረግ ብቻ በቂ እንደሆነ በምናስበው የሐዋርያዊ አገልግሎት ምርጫዎቻችንም ሊከሰት ይችላል። በምትኩ ኢየሱስ ክርስቶስ ማን ነው? በእውነት አውቀዋለሁ ወይ? ወንጌሉ ዛሬ ለእኔ ምን ይላል? ምን አይነት እርምጃዎችንና ምርጫዎችን ለማድረግ ተጠርቻለሁ ብለን ራሳችንን አዘውትረን መጠየቅ ያስፈልጋል። በልጇ በኢየሱስ ክርስቶስ በኩል የእግዚአብሔርን ፈቃድ በልቧ ውስጥ የፈለገች እመቤታችን ቅድስት ድንግል ማርያም ዘውትር በእምነት መንገድ እንድትመራን እንጠይቃት በማለት ቅዱስነታቸው የዕለቱን ቃለ ምዕዳን ደምድመዋል።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮንጎ የኢቦላ ሰለባዎች እርዳታ እንዲደረግላቸው ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኮንጎ ዴሞክራሲያዊት ሪፐብሊክ በኢቦላ ወረርሽኝ ለተጎዱት ሰዎችና በማዕከላዊ አፍሪካ ሪፐብሊክ በማዕድን ቁፋሮ አደጋ ለተጎዱት ሰዎች ዓለም አቀፍ እርዳታ እንዲደረግላቸው ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ባደረሱበት ወቅት በኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ በተከታታይ የኢቦላ ቫይረስ ወረርሽኝ መከሰቱን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ በኢቦላ ወረርሽኝ መስፋፋት ምክንያት ሕይወታቸውን ያጡትን ብዙ ጊዜ በጸሎት ያስታውሳቸዋለሁ ብለው ዓለም አቀፉ ማኅበረሰብ ለወረርሽኙ ምላሽ እንዲሰጥ ጥሪ አቅርበዋል። በርካታ የሰውን ሕይወት ለማዳን የአካባቢውን ማኅበረሰብ ጥረቶችን በማካተት ዓለም አቀፉ ማኅበረሰብ ምላሽ እንዲሰጥ አበረታታለሁ ብለዋል። በአሁኑ ጊዜ ምንም አይነት የተረጋገጠ ሕክምና ወይም ክትባት በሌለው የኢቦላ ቫይረስ መጠቃታቸው ከተረጋገጠባቸው 5300 ሰዎች መካከል እስካሁን ከ2500 በላይ ሰዎች ሕይወታቸውን ማጣታቸው ታውቋል። የዓለም ጤና ድርጅት እንደ ጎርጎሮሳውያኑ በግንቦት ወር 2026 ዓ ም ባሰራጨው ዘገባ ወረርሽኙ በኮንጎ ዴሞክራሲያዊት ሪፐብሊክና በኡጋንዳ መከሰቱን አስታውቋል። የኮንጎ ዴሞክራሲያዊት ሪፐብሊክ የጤና ሚኒስትር በሀገሪቱ ውስጥ ለ16,000 ሰዎች የተሰጣቸው የኢርቤቦ ክትባት ሌሎች የኢቦላ ዝርያዎችን በማጥፋት ውጤታማ መሆኑን ተናግረዋል። የቫይረሱን ስርጭት ለማስቆም የሚደረገው ጥረት በመንግሥት ኃይሎችና ወረርሽኙ በተጠናከረባቸው ዋና ዋና ከተሞች በሚቆጣጠሩ የታጠቁ ቡድኖች መካከል በተፈጠረ ግጭት ምክንያት መስተጓገሉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሌላ በኩል በማዕከላዊ አፍሪካ ሪፐብሊክ ዛምቦዌ ውስጥ በወርቅ ማዕድን ቁፋሮ አደጋ የተጎዱትንም በጸሎታቸው አስታውሰዋል። ቅዱስነታቸው በአደጋው ለተጎዱት ሰዎች በሙሉ ያላቸውን ቅርበት ገልጸው እግዚአብሔር ነፍሳቸውን በምሕረቱ እንዲቀበልና የማዕድን ማውጫ ቦታው ደህንነትና ሕጋዊነት ለማረጋገጥ የሚደረገውን ጥረት እንዲያግዝ ጸሎታቸውን አቅርበዋል። በማዕከላዊ አፍሪካ ሪፐብሊክ ዛምቦዌ የወርቅ ማዕድን ማውጫ ስፍራ ነሐሴ 12 2018 ዓ ም በተከሰተው የመሬት መደርመስ ከመቶ ሰዎች በላይ መሞታቸው ሲነገር ከክስተቱ አስቀድሞ ቦታው ተዘግቶ እንደነበር መንግሥት አስታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ የሚያደርጉትን ሐዋርያዊ ጉብኝት መጀመራቸው ተገለጸ። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ ሐዋርያዊ ጉብኝት መጀመራቸው ታውቋል። የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ ይፋ ባደረገው መርሃ ግብር መሠረት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ለሐዋርያዊ ጉብኝት ዛሬ ሩሲያ መድረሳቸውን ገልጾ ዓላማውም በጋራ ውይይትና በሰላም ላይ ያተኮረ እንደሆነ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ሩሲያ ውስጥ ከአገሪቱ ባለሥልጣናት፣ ከሞስኮ ፓትርያርክ ጽሕፈት ቤት ተወካዮችና ከካቶሊካዊ ማኅበረሰብ ጋር እንደሚገናኙ ይጠበቃል። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ ፌዴሬሽን የሚያደርጉት ሐዋርያዊ ጉብኝት መርሃ ግብር ይፋ መሆኑን የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ወደ ሞስኮ የሚደርሱት ዛሬ ነሐሴ 18 ሲሆን ወደ ሮም የሚመለሱት አርብ ነሐሴ 22 2018 ዓ.ም መሆኑን የጉብኝታቸው መርሃ ግብር አመልክቷል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ማክሰኞ ነሐሴ 19 2018 ዓ.ም ከሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ከተገናኙ በኋላ ከሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት መምሪያ ሊቀመንበር ከሆኑት ብፁዕ አቡነ አንቶኒ ቮሎኮላምስክ ጋር እንደሚገናኙ ታውቋል። በቀጣዩ ቀን ረቡዕ ነሐሴ 20 2018 ዓ.ም ከሩሲያ የውጭ ጉዳይ ፖሊሲ ጽሕፈት ቤት የፕሬዚደንት ረዳት ከሆኑት ዩሪ ኡሻኮቭ ጋር እንደሚገናኙ ታውቋል። የጊዜ ሰሌዳው በዓለም አቀፍ ደረጃ እጅግ አስቸጋሪ በሆኑ ጊዜያት ውስጥ እንኳን ቅድስት መንበር የውይይት መንገድን ለመቀጠል ያላትን ቁርጠኝነት አረጋግጧል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ሐሙስ ነሐሴ 21 2018 ዓ ም ከካቶሊክ ማኅበረሰብ ጋር የሚገናኙ ሲሆን የዕለቱን መርሃ ግብር የሚጀምሩት ከካህናት ከገዳማውያንና ገዳማውያት ጋር በሚደረግ ስብሰባ እንደሚሆን ታውቋል። ቀጥለውም በሞስኮ በሚገኘው እጅግ ንጽሕት እመቤታችን ቅድስት ድንግል ማርያም ካቴድራል ውስጥ መሥዋዕተ ቅዳሴን ካቀረቡ በኋላ ከብፁዓን ጳጳሳት ጋር እንደሚገናኙ ታውቋል። በሩሲያ የሚገኝ ካቶሊካዊ ማህበረሰብ በቁጥር አነስተኛ ሲሆን በመልካ ምድር አቀማመጥ ሰፊ ከሆኑ የአገሪቱ ክልሎች ውስጥ ተበታትነው እንደሚገኝ ታውቋል። ይህም በሞስኮ የሚገኘውን የወላዲተ አምላክ ሀገር ስብከት፣ በሳራቶቭ የሚገኘውን የቅዱስ ክሌሜንት ሀገር ስብከት፣ በኖቮሲቪርክ የሚገኘውን የኢየሱስ ክርስቶስ ግልጸትና የኢርኩትስክ ቅዱስ ዮሴፍ ቤተ ክርስቲያንን እንደሚያካትት ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ወደ ሩሲያ መዲና ሞስኮ ሲጓዙ ይህ ለመጀመሪያ ጊዜ እንዳልሆነ ሲታወቅ፣ የቅርብ ጊዜ ጉብኝታቸው የተካሄደው እንደ ጎርጎሮሳውያኑ በህዳር ወር 2021 ዓመተ ምህረት እንደነበር ይታወሳል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በወቅቱ ከአገሪቱ ጠቅላይ ሚኒስትር ሚካኤል ሚሹስቲን፣ ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት ክፍል ኃላፊ ከነበሩት ሊቀ ጳጳስ ሂላሪው ጋር ተገናኝተው መወያየታቸው ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እንደ ጎርጎሮሳውያኑ የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት ለእጩዎች ክፍት መደረጉ ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በሕዝቦች መካከል ሰላማዊ አብሮ መኖርን ለማስፋፋት ለሚሰሩ ግለሰቦችና ድርጅቶች እውቅና የሚሰጠው የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት የእጩዎች ጥቆማ እስከ መስከረም 21 ቀን 2019 ዓ.ም ድረስ ክፍት ሆኖ እንደሚቆይ ተገልጿል። በሕዝቦች መካከል ሰላማዊ አብሮ መኖርን ለማስፋፋት ለሚሰሩ ግለሰቦችና ድርጅቶች እውቅና የሚሰጠው የዛይድ የሰው ልጅ ወንድማማችነት ሽልማት ስምንተኛ ዙር እጩዎችን የመቀበል ሂደት በይፋ የተጀመረ መሆኑ ተገልጿል። የዛይድ የሰው ልጅ ወንድማማችነት ሽልማት የተቋቋመው እንደ አውሮፓውያን አቆጣጠር በ2019 ዓ.ም በአቡዳቢ በአልአዝሃር ታላቁ ኢማም አህመድ አልጣይብና በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ መካከል የተደረገውን ታሪካዊ ስብሰባ ተከትሎ እንደሆነ የሚታወቅ ሲሆን፣ በዚህ ስብሰባ ወቅት ሁለቱ የሃይማኖት መሪዎች ለዓለም ሰላምና አብሮ መኖር የሰው ልጅ ወንድማማችነት በሚል ስያሜ በወጣው ሰነድ ላይ ፊርማቸውን ማኖራቸው ይታወሳል። በጎረጎሳውያኑ ለ2027 ዓ.ም የዛይድ የሰው ልጅ ወንድማማችነት ሽልማት የሚቀርቡ እጩዎች እስከ መስከረም 21 ቀን 2019 ዓ.ም ድረስ በዛይድ የሰው ልጅ ወንድማማችነት ሽልማት ይፋዊ ድኅረ ገጽ በኩል ሊቀርቡ እንደሚችሉም ተገልጿል። የተባበሩት አረብ ኤሚሬቶች መስራች በሆኑት በሟቹ ሼክ ዛይድ ቢን ሱልጣን አልናህማን ስም የተሰየመው ይህ ሽልማት 1 ሚሊዮን የአሜሪካ ዶላር የገንዘብ ሽልማትን እንደሚያካትት የተነገረ ሲሆን፣ ሽልማቱ የሼክ ዛይድን የሥነ ምግባር ቅርጽ፣ ሰብአዊነትና ለሌሎች ያላቸውን ክብር እንዲሁም ሃይማኖት፣ ጾታ፣ ዘር ወይም ዜግነት ሳይለዩ ሰዎችን ለመርዳት የነበራቸውን ቁርጠኝነት እንደሚያንጸባርቅና ተቋሙ በየዓመቱ ለውይይትና ለአብሮነት አስተዋጽኦ ላደረጉ አካላት እውቅና እንደሚሰጥም ተነግሯል። የዛይድ የሰው ልጅ ወንድማማችነት ሽልማት ዋና ጸሐፊ ዳኛ መሐመድ አብዱልሰላም በሰጡት ጋዜጣዊ መግለጫ ለዚህ ገለልተኛ ዓለም አቀፍ ሽልማት ስምንተኛ ዙር የእጩዎች ጥሪ መከፈቱ ለሰው ልጅ የሚጠቅሙና የሰው ልጅ ወንድማማችነት እሴቶችን በዓለም ዙሪያ የሚያራምዱ ጉልህ ሰብአዊ ጥረቶችን የማጉላት እንዲሁም የማክበርና ተልእኮን ቀጣይነት ያሳያል ብለዋል። ዳኛ አብዱልሰላም አክለውም ሽልማቱ ታሪካዊውን የሰው ልጅ ወንድማማችነት ሰደድ መርሆች ወደ ተግባራዊ ፕሮግራሞች በመቀየር በዓለም ዙሪያ ባሉ ማህበረሰቦች ውስጥ ዘላቂ ተጽዕኖ የሚፈጥሩ ከፍተኛ ሚና ያላቸው ተነሳሽነቶች መደገፉን ይቀጥላል ያሉ ሲሆን፣ በዓለም አቀፍ ደረጃ የሰው ልጅ ወንድማማችነት እሴቶችን ለማራመድ ትርጉም ያለው አስተዋጽኦ ለሚያበረክቱ ግለሰቦችና አካላት በዚህ ዓመት አዳዲስ እጩዎችን ለመቀበል በጉጉት እንጠብቃለን ብለዋል። የዛይድ የሰው ልጅ ወንድማማችነት ሽልማት ሰባተኛ ዙር አሸናፊዎች ጥር 27 ቀን 2018 ዓ.ም አቡዳቢ በሚገኘው ለመስራሹ መታሰቢያነት በተገነባው ሕንፃ ውስጥ በተደረገ ሥነ ሥርዓት ላይ እውቅና እንደተሰጣቸው የሚታወስ ሲሆን፣ ይህ በአዘርባጃንና በአርሜንያ መካከል ለተደረገው ታሪካዊ የሰላም ስምምነት፣ ታውን ለተባለው የፍልስጤሙ የሰብአዊ ድርጅት እንዲሁም ለአፍጋኒስታኒቷ የሴቶች መብት ተሟጋች ዛርቃ ያፍታሊ የተሰጠው የ2026 የዛይድ የሰው ልጅ ወንድማማችነት ሽልማት ተቋማቱና ግለሰቦቹ ለሰላማዊ አብሮ መኖር፣ ለሰብአዊ እርዳታ እና ለሁሉም ተደራሽ የሆነ ትምህርትን በማስፋፋት ረገድ ላበረከቱት አስተዋጽኦ እውቅና ለመስጠት እንደሆነም ተነግሯል። የዛይድ የሰው ልጅ ወንድማማችነት ሽልማት እንደ አውሮፓውያን አቆጣጠር ከ2019 ዓ.ም ጀምሮ በጤና፣ በትምህርት፣ በዘላቂ ልማት፣ በስደተኞች ድጋፍ፣ በማህበረሰብ ልማት፣ በምግብ እርዳታ እንዲሁም በወጣቶችና በሴቶች አቅም ግንባታ ዘርፎች አስተዋጽኦ ላበረከቱ ከ20 ሀገራት ለተውጣጡ 20 ግለሰቦችና ተቋማት እውቅና መስጠቱም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 18 2018 ዓመተ ምህረት ዝግጅታችን ነው። የጋራ ጥቅም ከሰው ልጅ ማህበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር ይግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ህይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም 3 መሰረታዊ ነጥቦችን ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለስልጣናት የሰዎችን መሰረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ህብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማህበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማህበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማኅበረሰብ ውስጥ ነው። የሲቪሉን ኅብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ሕዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የሕዝቦች ማኅበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ሥርዓት የተመሠረተው በእውነት ላይ፣ የተገነባው በፍትሕ ላይ፣ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማኅበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ሥራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባሕርያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለኅብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባሕሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በሥርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ሥነ ምግባራዊ ግዴታ ራሱ የማይቋረጥ ተሃድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 18 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእርግጠኝነታችን ሳንመካ ለኢየሱስ ክርስቶስ ክፍት ልንሆን ይገባል ሲሉ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለኮንጎ የኢቦላ ሰለባዎች እርዳታ እንዲደረግላቸው ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። ብፁዕ አቡነ ፖል ሪቻርድ ጋላገር በሩሲያ የሚያደርጉትን ሐዋርያዊ ጉብኝት መጀመራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። እንደ ጎርጎሮሳውያኑ የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት ለእጩዎች ክፍት መደረጉን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእርግጠኝነታችን ሳንመካ ለኢየሱስ ክርስቶስ ክፍት ልንሆን ይገባል ሲሉ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ቅዱስነታቸው በእለቱ የቅዱስ ወንጌል ምንባብ ላይ በማስተንተን ባሰሙት ቃለ ምዕዳን አንዳንድ ጊዜ በማናውቀው መንገድ ብንጓዝም ሕይወታችንና ዓለምን ለመለወጥ ከኢየሱስ ክርስቶስ ጋር የግል ግንኙነት መገንባት አስፈላጊ እንደሆነ ያስገነዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Il Vangelo di questa domenica ci mette davanti a un interrogativo che interpella ciascuno di noi nel cammino della nostra fede.
1: ውድ ወንድሞችና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። ከማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ተወዝዶ የተነበበው የዛሬው ቅዱስ ወንጌል በእምነት ለኔ ኢየሱስ ማን ነው በሚል በእምነት ጉዟችን ላይ እያንዳንዳችንን የሚያጋጥመን ጥያቄን ያቀርብልናል። ይህ የወንጌል ክፍል ጥያቄ ለደቀ መዝሙርነት ተመክሮ ምን ያህል ወሳኝ መሆኑን እንድንረዳ ያደርገናል። በርግጥም 12ቱ ሐዋርያት የመምህራቸውን ሕይወትና አገልግሎት በብዙ መንገድ ቢካፈሉም ነገር ግን ኢየሱስ ክርስቶስ ሐዋርያቱ የእግዚአብሔርን መንግሥት ምስጢር በእውነት እንደሚያውቁት ወይም እንደተረዱት አድርጎ አላሰበም። ስለዚህ ሰዎች ስለ እርሱ ምን እንደሚሉ ከጠየቃቸው በኋላ በቀጥታ እናንተስ እኔን ማን ትሉኛላችሁ ሲል ጠየቃቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 15 ወንድሞችና እህቶች ሆይ ይህ ለእያንዳንዱ ዘመን ደቀ መዛሙርትና ለእያንዳንዳችን ጭምር መሠረታዊ ጥያቄ ነው። እምነት ለአንዴና ለመጨረሻ ጊዜ የተሰጠን ነገር አይደለም። ይልቁንም የኢየሱስ ክርስቶስንና የወንጌሉን መልእክት እንደገና ማግኘት አለብን። ወደ መልእክቱ በጥልቀት በመግባት በሕይወታችን ውስጥ የምናደርጋቸውን ምርጫዎች ማደስ አለብን። በዚህም እኛ ከምንናገረው ጋር የሚጣጣሙ ይሆናሉ። በዚህ መንገድ ሁሉንም ነገር እናውቃለን ብለን እንድናስብና እምነትን ወደ ተራ ልማድነት እንድናሳንስ የሚያደርገንን ፈተና ማሸነፍ እንችላለን። በየቀኑ ራሳችንን የምንጠይቀው ጥያቄ ለእኔ ኢየሱስ ማን ነው? በሕይወቴ ውስጥ የእርሱ መገኘት ምን ማለት ነው? የሚሉት በተለይ በጸሎትና በወንጌል አስተንትኖ ወቅት የሚነሱ ጥያቄዎች ናቸው። ሆኖም የወንድሞቻችንንና የእህቶቻችንን ቁስሎችና ፍላጎቶች እንዲሁም ሕሊናችንን እጅግ በሚፈታትኑ ግንኙነቶችና ሁኔታዎች ውስጥ በምንገኝበት ወቅት ጭምር ይነሳሉ። በአጭሩ በዕለት ተዕለት ሕይወታችን ኢየሱስ ክርስቶስ ለእኛ ጠቃሚ ነገሮችን የተናገረና ያደረገ ታላቅ የታሪክ ሰው መሆኑን ወይም እኛን ወደ አብ ፍቅር ለማምጣትና ሕይወታችንንና የምንኖርበትን ዓለም ለመለወጥ የተላከ መሆኑን ማወቅ እንችላለን። ውድ ወንድሞችና እህቶች ሆይ ከእምነታችንና ሃይማኖታዊ እርግጠኝነት ለመውጣት ሳንሞክር ነገር ግን ከኢየሱስ ክርስቶስ ጋር ባለን እውነተኛ ግንኙነት ክፍት መሆንን እንቀጥል። ወደ ክርስትና እምነት ሲመጣ አንዳንድ ጊዜ በሰማነው ነገር፣ በጋራ ግምቶች ወይም በተሰጠን ምስክርነት ምናልባትም በጥሩ ዓላማ ረክተን ልንኖር እንችላለን። ሆኖም ኢየሱስ ክርስቶስ የግል ምላሽ እንድንሰጥ የበለጠ በቅርበት እንድናውቀውና በአዲስ ገጠመኝ ከእርሱ ጋር በወዳጅነት እንድንኖር ይጠይቀናል። ይህ ደግሞ የማናውቃቸውን መንገዶች እንድንከተልና ከገመትናቸው የተለዩ ምርጫዎችን እንድናደርግ ሊጠይቀን ይችላል። ይህ በግልና በቤተ ክርስቲያን ጉዞ አንዳንድ ጊዜ እንደምናስበው እስከ ዛሬ የምናደርጋቸውን ነገሮች ማድረግ ብቻ በቂ እንደሆነ በምናስበው የሐዋርያዊ አገልግሎት ምርጫዎቻችንም ሊከሰት ይችላል። በምትኩ ኢየሱስ ክርስቶስ ማን ነው? በእውነት አውቀዋለሁ ወይ? ወንጌሉ ዛሬ ለእኔ ምን ይላል? ምን አይነት እርምጃዎችንና ምርጫዎችን ለማድረግ ተጠርቻለሁ ብለን ራሳችንን አዘውትረን መጠየቅ ያስፈልጋል። በልጇ በኢየሱስ ክርስቶስ በኩል የእግዚአብሔርን ፈቃድ በልቧ ውስጥ የፈለገች እመቤታችን ቅድስት ድንግል ማርያም ዘውትር በእምነት መንገድ እንድትመራን እንጠይቃት በማለት ቅዱስነታቸው የዕለቱን ቃለ ምዕዳን ደምድመዋል።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮንጎ የኢቦላ ሰለባዎች እርዳታ እንዲደረግላቸው ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኮንጎ ዴሞክራሲያዊት ሪፐብሊክ በኢቦላ ወረርሽኝ ለተጎዱት ሰዎችና በማዕከላዊ አፍሪካ ሪፐብሊክ በማዕድን ቁፋሮ አደጋ ለተጎዱት ሰዎች ዓለም አቀፍ እርዳታ እንዲደረግላቸው ጥሪ አቀረበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 17 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ባደረሱበት ወቅት በኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ በተከታታይ የኢቦላ ቫይረስ ወረርሽኝ መከሰቱን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ በኢቦላ ወረርሽኝ መስፋፋት ምክንያት ሕይወታቸውን ያጡትን ብዙ ጊዜ በጸሎት ያስታውሳቸዋለሁ ብለው ዓለም አቀፉ ማኅበረሰብ ለወረርሽኙ ምላሽ እንዲሰጥ ጥሪ አቅርበዋል። በርካታ የሰውን ሕይወት ለማዳን የአካባቢውን ማኅበረሰብ ጥረቶችን በማካተት ዓለም አቀፉ ማኅበረሰብ ምላሽ እንዲሰጥ አበረታታለሁ ብለዋል። በአሁኑ ጊዜ ምንም አይነት የተረጋገጠ ሕክምና ወይም ክትባት በሌለው የኢቦላ ቫይረስ መጠቃታቸው ከተረጋገጠባቸው 5300 ሰዎች መካከል እስካሁን ከ2500 በላይ ሰዎች ሕይወታቸውን ማጣታቸው ታውቋል። የዓለም ጤና ድርጅት እንደ ጎርጎሮሳውያኑ በግንቦት ወር 2026 ዓመተ ምህረት ባሰራጨው ዘገባ ወረርሽኙ በኮንጎ ዴሞክራሲያዊት ሪፐብሊክና በኡጋንዳ መከሰቱን አስታውቋል። የኮንጎ ዴሞክራሲያዊት ሪፐብሊክ የጤና ሚኒስትር በሀገሪቱ ውስጥ ለ16,000 ሰዎች የተሰጣቸው የኢርቤቦ ክትባት ሌሎች የኢቦላ ዝርያዎችን በማጥፋት ውጤታማ መሆኑን ተናግረዋል። የቫይረሱን ስርጭት ለማስቆም የሚደረገው ጥረት በመንግሥት ኃይሎችና ወረርሽኙ በተጠናከረባቸው ዋና ዋና ከተሞች በሚቆጣጠሩ የታጠቁ ቡድኖች መካከል በተፈጠረ ግጭት ምክንያት መስተጓገሉ ታውቋል። ርዕሰ ሊቃ

0: የሚያደርጉትን ሐዋርያዊ ጉብኝት መጀመራቸው ተገለጸ። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ ሐዋርያዊ ጉብኝት መጀመራቸው ታውቋል። የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ ይፋ ባደረገው መርሃ ግብር መሠረት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ለሐዋርያዊ ጉብኝት ዛሬ ሩሲያ መድረሳቸውን ገልጾ ዓላማው በጋራ ውይይትና በሰላም ላይ ያተኮረ እንደሆነ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ሩሲያ ውስጥ ከአገሪቱ ባለሥልጣናት፣ ከሞስኮ ፓትርያርክ ጽሕፈት ቤት ተወካዮችና ከካቶሊካዊ ማኅበረሰብ ጋር እንደሚገናኙ ይጠበቃል። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በሩሲያ ፌዴሬሽን የሚያደርጉት ሐዋርያዊ ጉብኝት መርሃ ግብር ይፋ መሆኑን የቅድስት መንበር ጽሕፈት ቤት በኤክስ ገጹ ላይ አስታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ወደ ሞስኮ የሚደርሱት ዛሬ ነሐሴ 18 ሲሆን ወደ ሮም የሚመለሱት አርብ ነሐሴ 22 2018 ዓመተ ምሕረት መሆኑን የጉብኝታቸው መርሃ ግብር አመልክቷል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ማክሰኞ ነሐሴ 19 2018 ዓመተ ምሕረት ከሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ከተገናኙ በኋላ ከሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት መምሪያ ሊቀመንበር ከሆኑት ብፁዕ አቡነ አንቶኒ ቮሎኮላምስክ ጋር እንደሚገናኙ ታውቋል። በቀጣዩ ቀን ረቡዕ ነሐሴ 20 2018 ዓመተ ምሕረት ከሩሲያ የውጭ ጉዳይ ፖሊሲ ጽሕፈት ቤት የፕሬዚደንት ረዳት ከሆኑት ዩሪ ኡሻኮቭ ጋር እንደሚገናኙ ታውቋል። የጊዜ ሰሌዳው በዓለም አቀፍ ደረጃ እጅግ አስቸጋሪ በሆኑ ጊዜያት ውስጥ እንኳን ቅድስት መንበር የውይይት መንገድን ለመቀጠል ያላትን ቁርጠኝነት አረጋግጧል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ሐሙስ ነሐሴ 21 2018 ዓመተ ምሕረት ከካቶሊክ ማኅበረሰብ ጋር የሚገናኙ ሲሆን የዕለቱን መርሃ ግብር የሚጀምሩት ከካህናት ከገዳማውያንና ገዳማውያት ጋር በሚደረግ ስብሰባ እንደሚሆን ታውቋል። ቀጥለውም በሞስኮ በሚገኘው እጅግ ንጽሕት እመቤታችን ቅድስት ድንግል ማርያም ካቴድራል ውስጥ መሥዋዕተ ቅዳሴን ካቀረቡ በኋላ ከብፁዓን ጳጳሳት ጋር እንደሚገናኙ ታውቋል። በሩሲያ የሚገኝ ካቶሊካዊ ማኅበረሰብ በቁጥር አነስተኛ ሲሆን በመልክዓ ምድር አቀማመጥ ሰፊ ከሆኑ የአገሪቱ ክልሎች ውስጥ ተበታትኖ እንደሚገኝ ታውቋል። ይህም በሞስኮ የሚገኘውን የወላዲተ አምላክ ሀገር ስብከት፣ በሳራቶቭ የሚገኘውን የቅዱስ ክሌሜንት ሀገር ስብከት፣ በኖቮሲቪርክ የሚገኘውን የኢየሱስ ክርስቶስ ግልጸትና የኢርኩትስክ ቅዱስ ዮሴፍ ቤተ ክርስቲያንን እንደሚያካትት ታውቋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ወደ ሩሲያ መዲና ሞስኮ ሲጓዙ ይህ ለመጀመሪያ ጊዜ እንዳልሆነ ሲታወቅ፣ የቅርብ ጊዜ ጉብኝታቸው የተካሄደው እንደ ጎርጎሮሳውያኑ በህዳር ወር 2021 ዓመተ ምሕረት እንደነበር ይታወሳል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር በወቅቱ ከአገሪቱ ጠቅላይ ሚኒስትር ሚካኤል ሚሹስቲን፣ ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት ክፍል ኃላፊ ከነበሩት ሊቀ ጳጳስ ሂላሪው ጋር ተገናኝተው መወያየታቸው ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እንደ ጎርጎሮሳውያኑ የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት ለእጩዎች ክፍት መደረጉ ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በሕዝቦች መካከል ሰላማዊ አብሮ መኖርን ለማስፋፋት ለሚሰሩ ግለሰቦችና ድርጅቶች እውቅና የሚሰጠው የ2027ቱ የዛይድ የሰው ልጅ ወንድማማችነት ሽልማት የእጩዎች ጥቆማ እስከ መስከረም 21 ቀን 2019 ዓ.ም ድረስ ክፍት ሆኖ እንደሚቆይ ተገልጿል። በሕዝቦች መካከል ሰላማዊ አብሮ መኖርን ለማስፋፋት ለሚሰሩ ግለሰቦችና ድርጅቶች እውቅና የሚሰጠው የዛይድ የሰው ልጅ ወንድማማችነት ሽልማት ስምንተኛ ዙር እጩዎችን የመቀበል ሂደት በይፋ የተጀመረ መሆኑ ተገልጿል። የዛይድ የሰው ልጅ ወንድማማችነት ሽልማት የተቋቋመው እንደ አውሮፓውያን አቆጣጠር በ2019 ዓ ም በአቡዳቢ በአልአዝሃር ታላቁ ኢማም አህመድ አልጣይብና በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ መካከል የተደረገውን ታሪካዊ ስብሰባ ተከትሎ እንደሆነ የሚታወቅ ሲሆን በዚህ ስብሰባ ወቅት ሁለቱ የሃይማኖት መሪዎች ለዓለም ሰላምና አብሮ መኖር የሰው ልጅ ወንድማማችነት በሚል ስያሜ በወጣው ሰነድ ላይ ፊርማቸውን ማኖራቸው ይታወሳል። በጎረጎሳውያኑ ለ2027 ዓ ም የዛይድ የሰው ልጅ ወንድማማችነት ሽልማት የሚቀርቡ እጩዎች እስከ መስከረም 21 ቀን 2019 ዓ ም ድረስ በዛይድ የሰው ልጅ ወንድማማችነት ሽልማት ይፋዊ ድኅረ ገጽ በኩል ሊቀርቡ እንደሚችሉም ተገልጿል። የተባበሩት አረብ ኤሚሬቶች መስራች በሆኑት በሟቹ ሼክ ዛይድ ቢን ሱልጣን አልናሂማን ስም የተሰየመው ይህ ሽልማት 1 ሚሊዮን የአሜሪካ ዶላር የገንዘብ ሽልማትን እንደሚያካትት የተነገረ ሲሆን ሽልማቱ የሼክ ዛይድን የሥነ ምግባር ቅርጽ፣ ሰብአዊነትና ለሌሎች ያላቸውን ክብር

0: እንዲሁም ሃይማኖት፣ ጾታ፣ ዘር ወይም ዜግነት ሳይለዩ ሰዎችን ለመርዳት የነበራቸውን ቁርጠኝነት እንደሚያንጸባርቅና ተቋሙ በየዓመቱ ለውይይትና ለአብሮነት አስተዋጽኦ ላደረጉ አካላት እውቅና እንደሚሰጥም ተነግሯል። የዛይድ የሰው ልጅ ወንድማማችነት ሽልማት ዋና ጸሐፊ ዳኛ መሐመድ አብዱልሰላም በሰጡት ጋዜጣዊ መግለጫ ለዚህ ገለልተኛ ዓለም አቀፍ ሽልማት 8ኛ ዙር የእጩዎች ጥሪ መከፈቱ ለሰው ልጅ የሚጠቅሙና የሰው ልጅ ወንድማማችነት እሴቶችን በዓለም ዙሪያ የሚያራምዱ ጉልህ ሰብአዊ ጥረቶችን የማጉላት እንዲሁም የማክበርና ተልእኮን ቀጣይነት ያሳያል ብለዋል። ዳኛ አብዱልሰላም አክለውም ሽልማቱ ታሪካዊውን የሰው ልጅ ወንድማማችነት ሰደድ መርሆች ወደ ተግባራዊ ፕሮግራሞች በመቀየር በዓለም ዙሪያ ባሉ ማህበረሰቦች ውስጥ ዘላቂ ተጽዕኖ የሚፈጥሩ ከፍተኛ ሚና ያላቸው ተነሳሽነቶች መደገፉን ይቀጥላል ያሉ ሲሆን በዓለም አቀፍ ደረጃ የሰው ልጅ ወንድማማችነት እሴቶችን ለማራመድ ትርጉም ያለው አስተዋጽኦ ለሚያበረክቱ ግለሰቦችና አካላት በዚህ ዓመት አዳዲስ እጩዎችን ለመቀበል በጉጉት እንጠብቃለን ብለዋል። የዛይድ የሰው ልጅ ወንድማማችነት ሽልማት 7ኛ ዙር አሸናፊዎች ጥር 27 ቀን 2018 ዓመተ ምህረት አቡዳቢ በሚገኘው ለመስራሹ መታሰቢያነት በተገነባው ህንጻ ውስጥ በተደረገ ስነ ስርዓት ላይ እውቅና እንደተሰጣቸው የሚታወስ ሲሆን ይህ በአዘርባጃንና በአርሜኒያ መካከል ለተደረገው ታሪካዊ የሰላም ስምምነት ታውን ለተባለው የፍልስጤሙ የሰብአዊ ድርጅት እንዲሁም ለአፍጋኒስታኗ የሴቶች መብት ተሟጋች ዛርቃ ያፍታሊ የተሰጠው የ2026 የዛይድ የሰው ልጅ ወንድማማችነት ሽልማት ተቋማቱና ግለሰቦቹ ለሰላማዊ አብሮ መኖር፣ ለሰብአዊ እርዳታ እና ለሁሉም ተደራሽ የሆነ ትምህርትን በማስፋፋት ረገድ ላበረከቱት አስተዋጽኦ እውቅና ለመስጠት እንደሆነም ተነግሯል። የዛይድ የሰው ልጅ ወንድማማችነት ሽልማት እንደ አውሮፓውያን አቆጣጠር ከ2019 ዓ.ም ጀምሮ በጤና፣ በትምህርት፣ በዘላቂ ልማት፣ በስደተኞች ድጋፍ፣ በማህበረሰብ ልማት፣ በምግብ እርዳታ እንዲሁም በወጣቶችና በሴቶች አቅም ግንባታ ዘርፎች አስተዋጽኦ ላበረከቱ ከ20 ሀገራት ለተውጣጡ 20 ግለሰቦችና ተቋማት እውቅና መስጠቱም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 18 2018 ዓመተ ምህረት ዝግጅታችን ነው። የጋራ ጥቅም ከሰው ልጅ ማህበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ህይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም 3 መሰረታዊ ነጥቦችን ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለስልጣናት የሰዎችን መሰረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ህብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማራበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማኅበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማኅበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማኅበረሰብ ውስጥ ነው። የሲቪሉን ህብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ህዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የህዝቦች ማህበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ስርዓት የተመሰረተው በእውነት ላይ የተገነባው በፍትህ ላይ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማህበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ስራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባህሪያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለህብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባህሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በስርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ስነ ምግባራዊ ግዴታ ራሱ የማይቋረጥ ታድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።